ዓለም ተንኮለኛ ናባጣ ጎርባጣ በትግስት መጠበቅ ራስ እስኪመጣ ዓለም ዘወርወራ ናባጣ ጎርባጣ ዓለም ተንኮለኛ ናባጣ ጎርባጣ በትግስት መጠበ

ድረስ ይሄዳለሁ ድረስ ከቻለልኝ መች ጠብቃለሁ በቅሎስ ኪጫንልኝ እኔ ሰሄዳለሁ ድረስ ከቻለልኝ መች ጠብቃለሁ በቅሎስ ኪጫንልኝ መች ጠብቃለሁ በቅሎስ ኪጫንልኝ ያለው ወጣቱን በጋነ ጂየገፋውለው የማልለውነ ወጣት በጭለማ ታበላሻላችሁ ቀን እንዲህ ይገፋል እኔን ላሳያችሁ ቀን እንዲህ ይገፋል እኔን ላሳያችሁ

እንዳዳ ለመጫኛ ሲረዝም ለሊቱ ከተፍያንን ጊዜ ነበር መዳኒቱ እንዳዳ ለመጫኛ ሲረዝም ለሊቱ ከተፍያንን ጊዜ ነበር መዳኒቱ